የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት ፍራንቼስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሰኞ ነሐሴ 11 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የማርያም ነፍስ ንጽህና ወደ መንግሥተ ሰማይ ክብር ይመራናል ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ የማርያም ፍልሰታ ዘላለማዊ ጣፍንታችንን ይገልጣል ማለታቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በአውሮፓ ረጅሙ የእመቤታችን ቅድስት ድንግል ማርያም ሐውልት በፖላንድ መባረኩን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ጽንስ ማስወረድ እውነተኛ ምርጫ ሊሆን አይችልም በሚል ርዕስ የተዘጋጀ ርዕሰ አንቀጽ እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ዋይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ የማርያም ነፍስ ንጽህና ወደ መንግሥተ ሰማይ ክብር ይመራናል ማለታቸው ተገለጸ። መብራት ወይል ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የማርያም ነፍስ ንጽህና ወደ መንግሥተ ሰማያት ክብር ይመራናል ማለታቸው ተገለጸ። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የማኅበረሰብ ክፍሎች ዘንድ ቅዳሜ ሐምሌ 9 2018 ዓ.ም እመቤታችን ቅድስት ድንግል ማርያም በነፍስና በሥጋ ወደ ሰማይ የፈለሰችበት የፍልሰታ ማርያም በዓል ተከብሮ ማለፉ ይታወሳል። ይህንን በዓል ምክንያት በማድረግ በሮም ከተማ አካባቢ በሚገኘው በካስተል ጋንዳልፎ በተካሄደው የመሥዋዕተ ቅዳሴ ሥነ ሥርዓት ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ድንግል ማርያም በእግዚአብሔር ጸጋ ወደ ሰማይ እንዴት እንደምትመራን በመግለጽ ፍቅር የሰው ልጅ እጅግ ውብ ጌጥ እንደሆነ አጥብቀው በመግለጽ በሕይወት ውጣ ውረዶች መካከልም ቢሆን ብርሃን ነጻና ወደ እግዚአብሔር እንድንቀርብ ያደርገናል በማለት አጽንኦት ሰጥተው መናገራቸው ተገልጿል። በማርያም በእኛ ውስጥ እንዳለ በእግዚአብሔር ጸጋ በማርያም ውስጥ ልክ እንደኛ መላውን ሰው የሚያበራና የሚለውጥ የነፍስ ንጽህና ነውና ወደ መንግሥተ ሰማያት ክብር የሚመራን እርሱ ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን ማሳሰቢያ የሰጡት በነሐሴ 9 2018 ዓ.ም በካስትል ጋንዶልፎ በሚገኘው የቪላ ኖቫ የቅዱስ ቶማስ ጳጳሳዊ ቁምስና የቅድስት ድንግል ማርያም መታሰቢያን በዓል ባከበሩበት ወቅት ነበር። ቅዱስ አባታችን ስብከታቸውን የጀመሩት በዚህ ዓመት እንደገና ከደብሩ ማኅበረሰብ ጋር የትንሣኤ በዓልን በታላቅ ደስታ እንደሚያከብሩ በመግለጽ ነው። በዚህ ክብረ በዓል የቤተ ክርስቲያኒቱ አስተምሮ ማርያም ምድራዊ ሕይወቷን ካጠናቀቀች በኋላ በሥጋና በነፍስ ወደ ሰማያዊ ክብር እንደተወሰደችና በዚህ ምስጢር ውስጥ የእግዚአብሔርን ልጅ በንጽሕና ጸንሳ በመውለዷ እጅግ ፍጹም ጸጋ መፈጸሙን ጠቁመዋል። በዚህ ምክንያት ርዕሰ ሊቃነ ጳጳሳት ሊዮ እንደገለጹት ከሆነ ብዙ የጥበብ ሥራዎች በመጀመሪያ ንባብ በዮሐንስ ራእይ መጽሐፍ ክፍል ውስጥ በተገለጸው ትዕይንት ተመስጦ የተፈጠሩ ናቸው ብለዋል። ፀሐይን የለበሰች ጨረቃን ከእግሯ በታች ያደረገች ሴት፣ ይህም በማርያም ልብ ውስጥ ሰማይና ምድር ጊዜና ዘላለማዊነት እንደሚገናኙ የሚያመለክት ነው ብለዋል። በዚህም መሠረት እነዚህ ሥራዎች በምድራዊ ሕይወታቸው መጨረሻ ላይ ከምድር ወደ ሰማይ በአካል የምትወጣው ውብ ወጣት ሴት አድርገው ይገልጿታል። ከላይ ሲታይ ርዕሰ ሊቃነ ጳጳሳቱ እንዳሉት ከሆነ ይህ ምስል ከዓመታት ማለፍ ጋር ምን እንደሚያደርግልን ካለን ልምድ ጋር የሚቃረን ይመስላል ብለዋል። በዕድሜ እየገፋን ስንሄድ ሲሉ ርዕሰ ሊቃነ ጳጳሳቱ የተናገሩት ሲሆን ሰውነታችን የበለጠ ቀልጣፋ አይሆንም፣ ነገር ግን ከባድ ይሆናል። ቆዳችን ትኩስ አይሆንም፣ ነገር ግን የእርጅና ምልክቶችን ያሳያል። ጸጉራችን ቀለም አይለውጥም፣ ነገር ግን ቀስ በቀስ ግራጫና ከዚያም ነጭ ይሆናል። ታዲያ በቤተ ክርስቲያናችን መሠዊያ ዕቃዎች ላይ ከተሳለችው ውብ ወጣት ሴት ጋር ምን የሚያመሳስለን ነገር አለ ሲሉ ጥያቄ ያነሱ ሲሆን ይህም የነፍስ ንጽህናን ያሳያል ብለዋል። ርዕሰ ሊቃነ ጳጳሳቱ ይህንን ለመረዳት የእግዚአብሔር እናት የማይበሰብስ አካልና የንጽሕት ልቧን ሁለት ምልክቶች አንድ ማድረግ አለብን ሲሉ አስረድተዋል። በማርያም በእኛ ውስጥ እንዳለ በእግዚአብሔር ጸጋ የነፍስ ንጽሕና ነውና ሲሉ በድጋሚ የተናገሩት ቅዱስነታቸው ሙሉውን ሰው የሚያበራና የሚቀይር ወደ መንግሥተ ሰማያት ክብር የሚመራን የነፍስ ንጽሕና ነው ብለዋል። የማርያም የሥጋና የነፍስ ክብር ሲሉ ርዕሰ ሊቃነ ጳጳሳት ሊዮ አጽንኦት ሰጥተው የተናገሩ ሲሆን እውነተኛ ውበታችን የእርጅና ምልክቶችን በመደበቅ ሳይሆን የማያልቁና በሥጋችን ላይ የሚደነቁ የፍቅር ምልክቶችን በመግለጥ ላይ መሆኑን ያስተምረናል ብለዋል። ይህንን በአእምሮአቸው ይዘው ቅዱስ አባታችን ምእመናን ዓለም በእኛ ላይ የሚያስገድዳቸውን ብዙ የውበት ደረጃዎችን እንደገና እንዲመረምሩ አሳስበዋል። እነዚህ መመዘኛዎች ሲሉ አስጠንቅቀዋል በከባድ ግምቶች ውስጥ ሊያጠምዱን ውድ ጉልበታችንን በእውነት አስፈላጊ ባልሆነና ለዘላለም በማይዘልቀው ነገር ላይ እንድናባክን ያደርገናል ብለዋል። ቅዱስ አባታችን እውነተኛ ውበት የት እንዳለና በሌላ በኩል ደግሞ የመለወጥ የይቅርታና የመፈወስ አስፈላጊነት የት እንዳለ ማየት ምን ያህል ቀላል እንደሆነ አምነዋል። በዙሪያችን ያለውንና የተፈጠርንበትን መለኮታዊ ውበት ለማግኘትና ለመንከባከብና በዙሪያችን ካሉ ሰዎች ጋር ለመካፈል በእውነት ከፈለግን ልክ እንደ ሕፃን ልጅ ለስላሳ ፊት በአዋቂ ሰው ብስለትና በወጣትነት ሕያውነት በሥራ ልብሶችና መሣሪያዎች እንዲሁም በበዓላት ማስጌጫዎች ውስጥ ማየትን መማር አለብን ብለዋል። ከዚያም በላይ ርዕሰ ሊቃነ ጳጳሳት ሊዮ እያንዳንዱ እነዚህ እውነታዎች የሚነግሩንን ልዩ የፍቅር ታሪኮች ማዳመጥ አለብን። በውስጣችን ትንሽ የሰማይ ጨረሮችን እንገነዘባለን ያሉ ሲሆን፣ ስለዚህ ርዕሰ ሊቃነ ጳጳሳቱ እንዳሉት ከሆነ ፍቅር ሲሉ አጥብቀው ተናግረዋል። የሰው ልጅ እጅግ ውብ ጌጥ ነው ሲሉ አጽንኦት ሰጥተው በሕይወታችን ውጣ ውረዶች መካከልም ቢሆን ብርሃን ንጻና ወደ እግዚአብሔር እንድንቀርብ ያደርገናል ብለዋል። የድንግልን ወደ ሰማይ መፍለስ ምስጢር ሲያስቡ ርዕሰ ሊቃነ ጳጳሳት ሊዮ እንደተናገሩት ከሆነ ቅዱስ ጳውሎስ ስድስተኛ ትርጉሙን ለመረዳት በምድራዊና በጊዜያዊ ቋንቋ የምንጠቀምባቸውን ቃላት ወደ ልዕለ ፍጹምና ፍጹም ወደ ሆኑት መለወጥ አለብን ብለዋል። የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በእግዚአብሔር እናት ውስጥ ባለው ማለቂያ በሌለውና ውስን በሆነው መካከል ስላለው ግንኙነት እንዴት እንዳስተነተኑ አስታውሰዋል። ማርያም በድህነት በተሸፈነ ልብስና በብዙ ፍቅር ለኢየሱስ ቤት ልትሆን ችላለች ብለው እንደነበረ ማስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ ወደ ሰማይ ክብር የመራት ንጹሕ ልቧ ውስጥ የተለማመደችው ማርያም የተአምራት ስብስብ ነው ሲሉ አስረድተዋል። በዚህ ጸሎት ውስጥ በእምነቷ ትሑት መገለጫዎች የእግዚአብሔር እናት በራሷ ውስጥ ሰው ሆኖ የሰውን ልጅ ለማዳን በእሷ ውስጥ ሰው ሆኖ መገለጡንና ዘላለማዊው በጊዜ ውስጥ ራሱን በመግለጥ ለእኛ የዘላለምን መንገድ እንደገና መክፈትን የመሳሰሉ አስደናቂ ምስጢሮችን በቀላሉ አነጋገር ትናገራለች ያሉት ቅዱስነታቸው፣ በተመሳሳይ ጊዜ ርዕሰ ሊቃነ ጳጳሳት ሊዮ እንዳሉት ከሆነ እንደ ትሑት አገልጋይ ባሉበት ቦታ ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ እንደተናገሩት ማርያም እኛ ጌታን ማግኘት የምንችልበትን ትሑት ገጽታ እንዳሳየችን ተናግረዋል። ቅዱስ አባታችን የምናከብረውን የምስጢር ልዕልና ለማግኘት ሩቅ መፈለግ እንደማያስፈልገን፣ ነገር ግን እውነተኛ ቸርነት ባለበት ቦታ ሁሉ ልናገኘው እንደምንችል ተናግረዋል። ለምሳሌ ሲሉ ርዕሰ ሊቃነ ጳጳሳቱ ሲያብራሩ አባትና እናት ረጅም ቀን ከቆዩ በኋላ ወደ ቤት ሲመለሱ ደክመው ይመለሳሉ። ነገር ግን ከልጆቻቸው ጋር በመሆናቸው ደስተኛ ሲሆኑና በእርጅና ምክንያት የሚመጡ ሕመሞች ቢኖሩም የልጅ ልጆቻቸውን ሲንከባከቡ ባልተጠበቀ ጉልበት የተሞሉ አባትና አያቶቻቸው ፊት ላይ እናገኘዋለን ያሉ ሲሆን፣ ይህንንም በሥነ ምግባርና በቅንነት ለማድረግ የሚጥሩ ወጣቶች ሌሎች ሰዎች የሚያደርጉትን ነገር ለመቃወም እንኳን ዝግጁ ሆነው በማሳየት ልናየው እንደምንችል ተናግረዋል። በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ በእምነትና ቁርጠኝነት ትንሽ ሰማይን ወደ ምድርና ምድርን ወደ ሰማይ ለማቅረብ በሚረዱ ብዙ ወንዶችና ሴቶች የዕለት ተዕለት ሥራ ውስጥ ሊታይ ይችላል ብለዋል። ውድ ጓደኞቼ፣ የእመቤታችን ውብ ፊት ልዩ ነው። ከማንኛውም ሊሆን የሚችል ውክልና የላቀ ነው። ሆኖም ግን በተመሳሳይ ጊዜ ለእኛ የታወቀ ነው ያሉት ቅዱስነታቸው፣ በዚህ ቅጽበት እንኳን በእምነት የዕለት ተዕለት የሕይወታችን መሥዋዕት የምንጋራባቸው ወንድሞችና እህቶች ባሉን ሰዎች ውስጥ ፊቷን ማየት እንችላለን ሲሉ ርዕሰ ሊቃነ ጳጳሳት ሊዮ አክለው ተናግረዋል። በቅዱስ ሰብአዊ ተፈጥሮዋ በእግዚአብሔር ጸጋ እኛ ተፈጥሮአችንን እናያለን ብለዋል። እናም ስለዚህ እሷ በኖረችበት ጸጋ የተሞላ ሕይወት እንድንኖርና ክብሯን እንድንካፈል ተጠርተናል ብለዋል። ርዕሰ ሊቃነ ጳጳሳቱ ከቅዱስ አጎስጢኖስ በመጥቀስ ስለ ክርስቶስ ትንሣኤ ሲናገር በዘመኑ የነበሩትን ክርስቲያኖች የሕይወታቸው አቅጣጫና የትኩረት ማዕከል አድርገው እንዲያስቀምጧቸው እንዴት እንዳሳሰቧቸው አስታውሰዋል። ክርስቶስ ዳግመኛ እንዳይሞት ከሙታን ተነሣ፣ መንገድ ቀይሩ፣ ብርሃንን ተከተሉ፣ ከተነሳበት ቦታ መነሳት ጀምሩ ብለው እንደነበረ ማስታውሰዋል። ይህንን በአእምሮአችን ይዘው ርዕሰ ሊቃነ ጳጳሳት ሊዮ ምእመናን የቅዱሳንን ግብዣ ተቀብለው ከሙታን የተነሳውን ጌታ ብርሃን እንዲከተሉ፣ አስፈላጊ ከሆነም አቅጣጫቸውን እንዲቀይሩ ተናግረዋል። በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ ምእመናንን እግዚአብሔር በሥጋና በነፍስ የክብር ዘውድ የጫነባትን ማርያም እናት፣ መሪ፣ ጓደኛና ወደ ሰማይ በሚወስደው መንገድ ላይ ጠባቂ አድርጎ የሰጠንን ማርያምን እንዲመለከቱ በመጋበዝ ስብከታቸውን ደምድመዋል።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የማርያም ፍልሰታ ዘላለማዊ ዕጣ ፈንታችን ይገልጣል ማለታቸው ተገለጸ። መብራቱ ኃይለ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ የማርያም ፍልሰታ ዘላለማዊ ዕጣ ፈንታችንን ይገልጻል ማለታቸው ተገለጸ። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን ምዕመናን ዘንድ ባለፈው ቅዳሜ ነሐሴ 9 2018 ዓ.ም እመቤታችን ቅድስት ድንግል ማርያም በሥጋና በነፍስ ወደ ሰማይ ያረገችበት የፍልሰታ በዓል ተከብሮ ማለፉ ይታወሳል። በዚህ በዓል ወቅት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከመላእክ እግዚአብሔር ጸሎት በመቀጠል በዕለቱ ቅዱስ ወንጌል ላይ ባደረጉት አስተንትነው የማርያም በሥጋና በነፍስ ወደ ሰማይ መፍለስ የሰው ልጅን የዘላለም ሕይወት ዕጣ ፈንታ እንዴት እንደሚገልጽና በቅድስት ምድር በዩክሬን በሩሲያና በመሬት መንቀጥቀጥ በተመታችው ኮሎምቢያ ለሚሰቃዩ ሰዎች እንደሚጸልዩ ቅዱስነታቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ ምዕመናን የመጨረሻውን ዕጣ ፈንታቸውን እንዲያስቡ በመጋበዝ የቅድስት ድንግል ማርያም የፍልሰታን በዓል አክብረዋል። ቅዳሜ ነሐሴ 9 2018 ዓ.ም በካስተል ጋንዳልፎ በእኩለ ቀን ላይ የመላእክ እግዚአብሔር ጸሎት ካደረጉ በኋላ በካስተል ጋንዶልፎ ለተሰበሰቡ ምዕመናን ፍልሰታ ለካቶሊክ ስነ መለኮት ሆነ ለሕዝብ አምልኮ ትልቅ ጠቀሜታ ያለው በዓል አድርገው ገልጸውታል። የመታሰቢያው በዓል በተለያዩ ካቴድራሎች ወይም የደብር አብያተ ክርስቲያናት ለቅድስት እመቤታችን ፍልሰት በተሰጡ ማኅበረሰቦች ውስጥ እንደሚከበር ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ አርቲቶስ ባለፉት 100 ዘመናት የመታሰቢያውን ምስጢር የገለጹባቸውን ሁለት ዋና ዋና መንገዶች አንጸባርቀዋል። የመጀመሪያውና ጥንታዊው ትውፊት የእግዚአብሔር እናት የሆነችው ተኝታ ያሳያል። በእነዚህ ምስሎች ማርያም በሐዋርያት በጸሎት ተከባ በቀብር ሥርዓት ሬሳ የሚያርፍበት ከፍ ያለ ነገር ላይ ተኝታለች። ከሙታን የተነሳው ኢየሱስ ደግሞ እሷን እንደ አዲስ የተወለደ ሕፃን በቅፉ ይዞ ያሳያል። ምስሉ ክርስቶስ እናቱን ወደ ሰማይ ክብር ለመውሰድ ሲመጣ ያሳያል ሲሉ ርዕሰ ሊቃነ ጳጳሳቱ የተናገሩ ሲሆን ለደቀ መዛሙርቱ የገባውን ቃል ኪዳን ፈጽሟል። እንደገና መጣለው ወደ ራሴም ወስዳችኋለው እኔ ባለሁበት እናንተም እንድትሆኑ ያለውን ቃል ፈጽሟል ብለዋል። ይህ ጥንታዊ ስዕላዊ ምስል የክርስትና እምነት ማዕከላዊ እውነትን ያጎላል። የሞተውና እንደገና ከሙታን የተነሳው ክርስቶስ ነው። የሰው ልጅን ወደ ተፈጠረበት ዕጣ ፈንታ የዘላለም ሕይወት ይመራዋል ብለዋል። በተለያዩ ትውልዶች የኖሩ አማኞች ይህንን ምስጢር ማርያም ስትንቀላፋ የሚያሳየውን ምስል ውስጥ አስበዋል ሲሉ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ በተለይም በሮም የቅድስት ማርያም ሜጀር ባሲሊካ ውስጥ ወደሚገኘው ታላቅ የአፕሴ ሞዛይክ አመልክተዋል። ሁለተኛው የኪነ ጥበብ ባህል በኋላ ላይ በምዕራቡ ዓለም የዳበረው ማርያም በሰማይ ቆማ በብርሃን በመላእክትና በቅዱሳን ተከባ ያሳያል። በመሃል ላይ የድንግል ክብር የተጎናጸፈ አካል አለ። ይህም ፀሐይን የለበሰች ጨረቃን ከግሯ በታች ያደረገች በራሷም ላይ የአስራ ሁለት ከዋክብት አክሊል የደፋች የሚለውን የዮሐንስ ራእይ መጽሐፍ ራእይ የሚያስታውስ ነው ብለዋል። አንዳንድ አርቲስቶች ሁለቱን ትውፊቶች አንድ ላይ አሰባስበው ማርያም በሰማያዊ ክብር ከሞሉ ባዶ መቃብር በላይ ሐዋርያት ወደ ላይ ሲመለከቱ ያሳያሉ ያሉ ሲሆን፣ ይህ ሁለተኛ ሞዴል ርዕሰ ሊቃነ ጳጳሳቱ እንዳብራሩት ከሆነ ማርያም በሥጋም በነፍስም ወደ ሰማይ እንደፈለሰች አጽንኦት ሰጥተው ተናግረዋል። ሥጋና ደምን ለሥጋዊው ቃል የሰጠችና ኢየሱስን በፍቅር መሥዋዕትነት ሙሉ በሙሉ እስከ ተሳተፈችበት ደረጃ ድረስ የተከተለችው ሴት በእርሱ ለዘላለም ክብር ታስባለች ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ የማርያም ፍልሰታ ምዕመናኑን ሁሉ የሚጠብቀውን ዕጣ ፈንታ እንደሚያመለክት በአጽንኦት ገልጸዋል። ዛሬ በማርያም በደስታ የምንደነቀው የሕይወት ሙላት በዘመን ፍጻሜም ይጠብቀናል ብለዋል። ቅዱስ ጳውሎስን በመጥቀስ ርዕሰ ሊቃነ ጳጳሳቱ የተነሳው ክርስቶስ የሰው ልጅ ዝቅተኛ ሰውነት እንደ ክብሩ ሥጋ ይለውጠዋል፣ የማይበሰብስን የማይፈርሰውንና የማይሞተውን ደግሞ ሕይወት ያለብሳል ብለዋል። ከዚያም በቤዛዊ ፍቅር በተለወጠ የሰው ሥጋ ምዕመናን ለዘላለም በማያልቅ ክብር በዓል ይኖራሉ ብለዋል። ጌታን እናመስግን ሲሉ ርዕሰ ሊቃነ ጳጳሳት ሊዮ አስተንትኗቸውን የደመደሙ ሲሆን እግዚአብሔርን እናወድስ በእርሱና በእናታችን ቅድስት ድንግል ማርያም እናት ታላቅ ነገር ስላደረገልን ብለዋል።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዜና የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በአውሮፓ ረጅሙ የእመቤታችን ቅድስት ድንግል ማርያም ሐውልት በፖላንድ መባረኩ ተነገረ። በአውሮፓ ረጅሙ የእመቤታችን ቅድስት ድንግል ማርያም ሐውልት በፖላንድ ኮኖቶፒ ከተማ ነሐሴ 9 2018 ዓመተ ምህረት ተባርኳል። አቡነ ክሪዞስቶፍ ወትኮቭስኪ በሥነ ሥርዓቱ ወቅት ባሰሙት ንግግር ከ55 ሜትር ርዝመት በላይ ያለው ሐውልት የሰዎችን አእምሮ ወደ እግዚአብሔር ለማዞርና የጸሎት ቦታ ሆኖ እንዲያገለግል የታሰበ ነው ብለዋል። የእመቤታችን ማርያም የምህረት እናት ሐውልት በአቅራቢያው ወደሚገኝ የሐዘንተኛይቱ እመቤታችን ማርያም ጸሎት ቤት ምዕመናንን ለረጅም ጊዜ ሲጋብዝ በቆየ ቦታ ላይ የቆመ ሲሆን አዲሱን ሐውልት ከነባር የጸሎትና የንግደት ልማድ ጋር እንደሚያገናኝ ታውቋል። በፖላንድ የውልዝሎዋኪ ሀገረ ስብከት ጳጳስ ብፁዕ አቡነ ክሪዞስቶፍ ወትኮቭስኪ በመሥዋዕተ ቅዳሴውና በሐውልቱ የቡራኬ ሥነ ሥርዓት ወቅት ባሰሙት ቃለ ምዕዳን የቆምንበት ቦታ ተራ ቦታ ሳይሆን በምዕመናን ጸሎት የተቀደሰ ስፍራ ነው ሲሉ አስገንዝበዋል። የእመቤታችን ማርያም የምህረት እናት ሐውልት ለብዙ አስርት ዓመታት የጸሎትና የንግደት ስፍራ ሆኖ በቆየበት ቦታ ላይ የሚገኝ መሆኑን ጠቁመው ከጸሎትና ከአምልኮ ስፍራ ጋር የቆየ ግንኙነት እንዳለው አጽንኦት ሰጥተዋል። ብፁዕ አቡነ ወትኮቭስኪ ስለ እመቤታችን ማርያም የምህረት እናት ሐውልት ሲናገሩ በስፔን ባርሴሎና በሚገኘው ሳግራዳ ፋሚሊያ ባዚሊካ ውስጥ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያሰሙትን ቃለ ምዕዳን ጠቅሰው የኢየሱስ ክርስቶስ ቤተ መቅደስ የሚገኝበትን ግንብ በምናደንቅበት ወቅት ስለ እግዚአብሔርና ስለ ራሳችን እውነት የሚገልጥልን እርሱ ብቻ ነው ማለታቸውን አስታውሰዋል። በኮኖቶፒ ዓይኖቻችንን ወደ እግዚአብሔር ወደምትመራን እመቤታችን ማርያም እናነሳለን። የምህረት እናት እመቤታችን ማርያም እግዚአብሔርን እንድናስታውስ ታደርገናለች። በዚህ ምስል ላይ እመቤታችን ማርያም ወደ እኛ ጎንበስ ብላ እጆቿን ከፍታ ሁላችንንም ትቀበለናለች። ዓይኖቻችንን ወደ እግዚአብሔርና ወደ ሰማይ እንድናነሳ ትጋብዘናለች ብለው አክለውም ዛሬ ብዙ ሰዎች ዓይኖቻቸውን በምድርና በራሳቸው ላይ ብቻ ያተኩራሉ ሲሉ ተናግረዋል። ብፁዕ አቡነ ወትኮቭስኪ የምህረት እናት እመቤታችን ማርያም የሚለውን የሐውልቱን ስም በመጥቀስ የመለኮታዊ ምህረት ሐዋርያ የሆነች ቅድስት ፋውስቲና ኳልስካ በዊሎክላው ከሀገር ስብከት ውስጥ መወለዷን መጠመቋንና የመጀመሪያ ቁርባን መቀበሏን አስታውሰዋል። ብፁዕ አቡነ ወትኮቭስኪ በኮኖቶፒ በሚገኘው የምህረት እናት እመቤታችን ማርያም የሐውልት ቡራኬ ሥነ ሥርዓት ላይ ባሰሙት ንግግር ይህ ሐውልት ከመሥራቹ የቀረበ የምስጋና ቃል ነው ብለው የምህረት እናት እመቤታችን ማርያም ሐውልት እንዲቆም ላደረጉት እንዲሁም ለዲዛይነሮች፣ ለአርኪቴክቶችና ለግንበኞች በሙሉ ምስጋናቸውን አቅርበዋል። ከ55 ሜትር በላይ ቁመት ያለው የምህረት እናት እመቤታችን ማርያም ሐውልት ከሌሎች በተጨማሪ በሪዮ ዲ ጄኔሮ ከሚገኘው ታዋቂው የክርስቶስ ቤዛዊ ሐውልት የበለጠ ርዝመት ያለው ሲሆን የመመልከቻ ሰገነቱ ከመሬት 15 ሜትር በላይ እንደሆነ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ጽንስ ማስወረድ እውነተኛ ምርጫ ሊሆን አይችልም በሚል ርዕስ የቀረበ ርዕሰ አንቀጽ እናሰማችኋለን። የቫቲካን ሬዲዮ ኤዲቶሪያል ምክትል ዳይሬክተር ማሲሚሊያኖ ሚኔኬቲ የሰው ሕይወት ዋጋና ከኮሎምቢያው የመሬት መንቀጥቀጥ አደጋ የአንዲት እናት መትረፍና ተለዋዋጭ ከሆኑ የጽንስ ማስወረድ ሕጎች ጋር እውነተኛ ምርጫ ማለት ምን እንደሆነ በማሰላሰል ጽንስ ማስወረድ እውነተኛ ምርጫ ሊሆን ፍጹም አይችልም ሲል ርዕሰ አንቀጹን አዘጋጅቷል። በኮሎምቢያ ምዕራባዊ ክፍል ነሐሴ 4 2018 ዓ ም በሬክተር መለኪያ 7.4 ያስመዘገበ ኃይለኛ የመሬት መንቀጥቀጥ መከሰቱ ይታወሳል። በአደጋው ከ200 በላይ ሰዎች መሞታቸውንና በመቶዎች የሚቆጠሩ መቁሰላቸውን ሪፖርቶች አስታውቀዋል። በወቅቱ የተቀረጹ የቪዲዮ ምስሎች አንዲት እናት በፍርስራሽ ውስጥ አዲስ የተወለደው ልጇንና ራሷን ከሞት ለማዳን ስትጥር አሳይተዋል። በማኅበራዊ ሚዲያዎችና በዜና ማሰራጫዎች በኩል ይፋ የሆኑት እነዚህ ምስሎች የውድመቱን ክብደት፣ የአደጋ ጊዜ ሠራተኞች ጥድፊያና እናት ከልጇ ጋር በሕይወት መትረፋቸውን የሚያሳዩ ናቸው። ምስሉ በሁሉም ረገድ ነፍስን ማዳን እና መንከባከብ፣ የሌላውን ኃላፊነት መውሰድ፣ ራስን ለማዳን ያለመ ወንድማማችነትና ደጋፊ ማኅበረሰብ እንዳለ የሚያሳይ ነው። ዓላማው ይህን ለማድረግ ምን ያህል አቅም ያስፈልጋል የሚል ሳይሆን ሕይወትን ከሞት ማዳን ብቻ ነው። በ4300 ኪሎ ሜትር ርቀት ላይ በምትገኝ የዩናይትድ ስቴትስ ከተማ ማሳቹሴትስ ውስጥ ትዕይንቱ ፈጽሞ የተለየ ነው። በእናቱ ማጽን ውስጥ ያለ የአንድ ልጅ ሕይወት በተመሳሳይ መንገድ አይታይም። በአካባቢው ለታካሚው ቅድሚያን የሚሰጥ እንክብካቤ የሚል ሕግ ጸድቋል። ይህ ሕግ በፈቃደኝነት እርግዝናን ለማቋረጥ የሚያስችል የ24 ሳምንታት ገደብን ያስቀረና ሐኪሙ በሙያዊ ፍርድ ውሳኔ እንዲያደርግ የሚያስችል ነው። በዚህ ሕግ ውስጥ እንክብካቤ የሚለው ቃል ቢኖርም ሞትን የሚደግፍ ነው። አሁን አሜሪካ ውስጥ ጽንስ በማስወረድ ላይ ጠቅላላ ገደቦችን የሚያስቀምጡ 10 ግዛቶች አሉ። ትኩረት የሚሰጡትም ለሕይወት አይደለም፣ ባለም ዙሪያ ደረጃ በደረጃ በፖለቲካ ትክክለኛነት ወይም በሪዮት ዓለም ግጭትና ተቃውሞ በሰው ላይ የሚደርስ የሞት አደጋ እየተስፋፋ ይገኛል። በዚህ ዓመት ብቻ ሉክሰምበርግ ሕገ መንግሥቷ ውስጥ ጽንስ ማስወረድ የመጠቀም ነጻነት አካታለች። በቻርተሯ ውስጥ በግልጽ ካስቀመጠችው ፈረንሳይ ቀጥላ ሁለተኛዋ አገር ስትሆን፣ ዩናይትድ ኪንግደም በበኩሉ ከቁጥጥር ማዕቀፏ ውጭ ጽንስ ማስወረድን ትደግፋለች። በእናት ማጸን ውስጥ ያለ ሕፃን እንዲገደል የሚፈቅዱ ሕጎች በጸደቁባቸው በዓለም ዙሪያ ባሉ ሁሉም አገራት እገዛን ማድረግ፣ መንከባከብ፣ በድጋፍ የሚፈጸም ግድያን ለመከላከል የታለሙ አንቀጾች አሉ። ነገር ግን ድንጋጌዎቹ እጅግ ከባድ ከመሆናቸው የተነሳ በሁሉም ወይም በአብዛኛዎቹ ጉዳዮች በተግባር አልተተረጎሙም። ሰዎች የሴቶች ምርጫ ምን ሊሆን እንደሚገባ፣ እንክብካቤው ምን መምሰል እንዳለበት ይናገራሉ። ቀላልና ተግባራዊ ሊሆን የሚችል መንገድ ቢኖርም ትክክለኛ የመምረጥ እድልን አይሰጡም። ወዲያውኑ ጣልቃ በመግባት ችግሩን ማስወገድና ሰው እያንዳንዱን ሳይንሳዊ ግኝቶች እንዳይክድ የሚያደርግ ሂደት እንዲጀመር ያሳስባል። በምትኩ አንዲት ሴት እውነተኛ ምርጫን እንድታደርግ መፍቀድ ማለት መንገዶችን ስነ ልቦናዊ፣ ኢኮኖሚያዊና መንፈሳዊ ድጋፍ ማድረግ ማለት ነው። ነገር ግን ይህ በገንዘብና በሀብት ረገድ ወሰን የለሽ ከፍተኛ ወጪ ያለው በመሆኑ ዝም ማለት ይሻላል። አንድ አገር ዜጎቹን ሲጠብቅ፣ ሰላምን፣ እኩልነትን፣ ሐሳብን በነጻነት የመግለጽ መብትን ሲያረጋግጥ ለሁሉም አርቆ ሐሳቢነትና የእይታ ስፋት እንዳለው ያሳያል። ዜጎች ሌላውን ማወቅ፣ መርዳት፣ መደገፍ፣ መንከባከብና መውደድ የሚጀምሩት ለወደፊቱ መሠረት የሚጥል ማኅበረሰብ ሲገነቡ ነው። በዚህ ጊዜ ጽንስ ማስወረድ ትክክል ወይም ስህተት ሕይወትን የሚጻረርና የመደገፍ ማረጋገጫ መንገድ ይሆናል። መዛባት የሚመጣው መከራን፣ ችግርና ስቃይን ለመደበቅ ሲሞከር ነው። ይልቁንም ራሳቸውን በአስቸጋሪ ሁኔታዎች ውስጥ ያገኟቸውንና መውጫቸውን ማግኘት የማይችሉትን ማካተት ከመፈለግ ነው። የሰው ልጅ ማንነት የሚለካው በመግደል ሳይሆን እርስ በርስ በመዋደድና ኃላፊነትን ሲወስድ ነው። ይህ በሚሆንበት ጊዜ ሙሉ በሙሉ በደስታ በመሞላት በፍርስራሽ ውስጥ ተቀብሮ የሚገኘውን ሕይወት ለማዳን ፈቃደኛ ይሆናል። ክቡራትና ክቡራን አድማጮቻችን፣ ከዚህ በላይ የሰማችሁት የቫቲካን ሬዲዮ ርዕስ አንቀጽ ነው። ስላዳመጣችሁን እናመሰግናለን። ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ነሐሴ 11 2018 ዓ.ም ዝግጅታችን ነው።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት ፍራንቸስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የማክሰኞ ነሐሴ 12 2018 ዓመተ ምህረት ስርጭታችን አሁን ጀመረ። የዕለቱ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ሁለት ህዝቦችና ሁለት መንግስታት የሚለው የርዕሳነ ሊቃነ ጳጳሳትና የቅድስት መንበር የረጅም ጊዜ የመፍትሄ አቋም የማይናወጥ መሆኑ መገለጹን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ካሪታስ ኢንዶኔዥያ በፍሎሬንስ ደሴት ለደረሰው የመሬት መንቀጥቀጥ አደጋ ምላሽ ለመስጠት እንቅስቃሴ መጀመሩን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የመመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሁለት ህዝቦችና ሁለት መንግስታት የሚለው የርዕሳነ ሊቃነ ጳጳሳትና የቅድስት መንበር የረጅም ጊዜ አቋም የማይናወጥ መሆኑ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ናሲ 10 2018 ዓመተ ምህረት በካስቴል ጋንዶልፎ ከምእመናን ጋር ሆነው የመልአከ እግዚአብሔር ጸሎት ባቀረቡበት ወቅት ባደረጉት ንግግር ለእስራኤልና ለፍልስጤም ፍትሐዊና ዘላቂ ሰላም ብቸኛው መንገድ ሁለት ህዝቦችና ሁለት መንግስታት የሚለውን የርዕሰ ሊቃነ ጳጳሳትና የቅድስት መንበር የረጅም ጊዜ የመፍትሄ ሐሳብ በማስታወስ ለመካከለኛው ምስራቅ ጥሪ አቅርበዋል። ሁለት መንግስታት የሚለው የመፍትሄ ሐሳብ በእስራኤልና በፍልስጤም መካከል ሰላምን ለማውረድ ብቸኛው መንገድ ሆኖ ቆይቷል። ርዕሳነ ሊቃነ ጳጳሳት ቢተካኩም እንደ ጎርጎሮሳውያኑ ከጥቅምት 7 2023 ዓመተ ምህረት ጀምሮ በመካከለኛው ምስራቅ አመጽና መለያየት በከፍተኛ ሁኔታ እየተባባሰ መጥቷል። ሆኖም ለ80 ዓመታት ያህል የቅድስት መንበር ዲፕሎማሲያዊ አቋም የማይናወጥ ሆኖ ቆይቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካስቴል ጋንዶልፎ ከምእመናን ጋር ሆነው የመልአከ እግዚአብሔር ጸሎት ባቀረቡበት ወቅት ባደረጉት ንግግር ሁለት መንግስታት የሚለው ፍትህንና ዘላቂ ሰላምን ማረጋገጥ የሚችል ብቸኛ የመፍትሄ ሐሳብ ነው ብለዋል። ይህን ሐሳብ የእስራኤል መንግሥት ውድቅ ቢያደርገውም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ላለፉት 10 ዓመታት ጸንቶ የቆየውን ይህንን የቅድስት መንበር ታሪካዊ አቋም በድጋሚ የሚያረጋግጡ የቅርብ ጊዜ ሐዋርያዊ መሪ ናቸው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካስቴል ጋንዶልፎ ባደረጉት ንግግር በዌስት ባንክ በፍልስጤማውያን ላይ የደረሰውን በደልና ጥቃት ካወገዙ በኋላ ዓለም አቀፉ ማኅበረሰብ እንደ ጎርጎሮሳውያኑ በ1947 ዓመተ ምሕረት በተካሄደው የተባበሩት መንግሥታት ጠቅላላ ጉባኤ ላይ ለመጀመሪያ ጊዜ የቀረበው ሁለት መንግሥታት የሚለውን የመፍትሄ ሐሳብ እውን በማድረግ ፍትሐዊና ዘላቂ ሰላምን ለማምጣት እንዲነሳሳ እጠይቃለሁ ሲሉ ተናግረዋል። እንደ ጎርጎሮሳውያኑ በ1947 ዓመተ ምህረት የኢየሩሳሌምን ቅዱስ ስፍራዎች ዓለም አቀፍ ለማድረግ ጥሪ ከቀረበበት ጊዜ ጀምሮ ሁለት መንግስታት የሚለው የመፍትሄ ሐሳብ እንደ ጎርጎሮሳውያኑ ከ1980ዎቹ ጀምሮ ቅድስት መንበር በእስራኤልና በፍልስጤም ግጭት ላይ ለነበራት ዲፕሎማሲያዊ አቋም ጽኑ መሠረት ሆኖ ቆይቷል። ይህ አቋም በተደጋጋሚ ለሚከሰቱ ግጭቶች በሚሰጡ ስሜታዊ ምላሾች ላይ የተቀረጸ ሳይሆን በታሪክ ውስጥ በጥብቅ የተመሠረተና በተከታታይ ርዕሳነ ሊቃነ ጳጳሳት የተጠናከረ እንደሆነ ታውቋል። የቀድሞው ርዕሰ ሊቃነ ጳጳሳት ፒዮስ 12ኛ እንደ ጎርጎሮሳውያኑ በ1948 ዓመተ ምህረት በርካታ እንክብካቤዎች በሚለው ሐዋርያዊ መልእክታቸው እያንዳንዱ ወገን ግጭትን በተመለከተ ሕሊናውን ደህንነት የሚያረጋግጥና እንደዚሁም ለመንፈሳዊና ቁሳዊ ደህንነት ምቹ የሆኑ የሕይወት ሥነ ምግባራዊና አካላዊ ሁኔታዎች ምላሽ እንዲሰጥ ጥሪ ማቅረባቸው ይታወሳል። ርዕሰ ሊቃነ ጳጳሳት ፒዮስ 12ኛ እንደ ጎርጎሮሳውያኑ በ1949 ዓመተ ምህረት ባወጡት የቤዛችን መከራ የተሰኘው ቀጣይ ሐዋርያዊ መልእክታቸው ከአዳኛችን ኢየሱስ ክርስቶስ ሕይወት ጋር የተያያዙት ቅዱስ ቦታዎች የጦርነት ውድመት ሊደርስባቸው እንደሚችል በማሰብ ምእመናን ሕጋዊ መንገዶችን በሙሉ በመጠቀም የዓለም መሪዎች ለኢየሩሳሌምና አካባቢዋ ሕጋዊ ሥልጣን እንዲሰጡ ማሳመን እንደሚገባ አሳስበው ይህም ሰላም ወዳድ አገራት በተባበረ ጥረት በቂ ዋስትና ሊሰጠዋቸው እንደሚችሉ ተናግረዋል። እንደ ጎርጎሮሳውያኑ በ1964 ዓመተ ምህረት ወደ ቅድስት ምድር የተጓዙት የመጀመሪያው ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ 6ኛ በ1967 ዓመተ ምህረት በተካሄደው የስድስት ቀናት ጦርነት ዋዜማ የፍልስጤም ሕዝብን ሕጋዊ መብቶች በግልጽ ተናግረው ጉዳዩን ከሰብአዊ አደጋነት ወደ መሠረታዊ የፖለቲካ ጥያቄነት መቀየራቸው ይታወሳል። በወቅቱ የተባበሩት መንግስታት ዋና ጸሐፊ ለነበሩት ዩታንት በላኩት መልእክት ኢየሩሳሌም በተለይም በቅድስናዋ ምክንያት ለሁሉም ክፍትና የማትደፈር ከተማ እንድትባል፣ ከወታደራዊ ሥራዎች ነፃ እንድትሆንና ከጦርነት መዘዞች መታደጓን ለማረጋገጥ ጥረት እንዲደረግ በማለት በመላው የክርስትና ዓለም ስም ጥሪ አቅርበዋል። ይሁን እንጂ ፍልስጤማውያን ነፃ አገር የመሆን መብታቸውን እንዲጠይቁ የመጀመሪያው ወሳኝ ተነሳሽነት የመጣው ከርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ሲሆን እንደዚሁም የእስራኤልን በደህንነት የመኖር መብቷን አረጋግጠዋል። ይህ ሁለትዮሽ ጥሪ እንደ ጎርጎሮሳውያኑ በ1984 ዓመተ ምህረት ይፋ ባደረጉት የቤዛነት ዓመት በተሰኘ ሐዋርያዊ መልእክት ላይ ተገልጿል። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በመልእክታቸው በእስራኤል ግዛት ውስጥ ለሚኖሩና በዚያች ምድር ታሪካቸውንና እምነታቸውን በእንደዚህ አይነት ውድ ምስክርነቶች ለሚጠብቁ የአይሁድ ሕዝቦች የሚፈለገውን ደህንነትና ለእያንዳንዱ አገርና ለእያንዳንዱ ማኅበረሰብ የሕይወት ሁኔታና የእድገት መብት የሆነውን ተገቢ ሰላም መጠየቅ አለብን ብለዋል። በዚያች ምድር ታሪካዊ መሠረታቸውን የሚያገኙትና ለብዙ 10 ዓመታት ተበታትኖ የቆየው የፍልስጤም ሕዝብ እንደገና የትውልድ አገሩን የማግኘትና ከሌሎች አካባቢ ሕዝቦች ጋር በሰላምና በመረጋጋት የመኖር ተፈጥሯዊ መብት አላቸው ሲሉ አክለዋል። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በ2000 ዓመተ ምህረት በቅድስ ምድር ሐዋርያዊ ጉብኝት ባደረጉበት ወቅት የመጀመሪያው ሳይሆኑ በአስፈላጊነቱ የተነሳ ታሪካዊ ተብሎ የተመሰከረለትን ተመሳሳይ መልእክት ደግመዋል። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ከ9 ዓመታት በኋላ ማለትም እንደ ጎርጎሮሳውያኑ በግንቦት ወር 2009 ዓመተ ምህረት ወደ ቅድስት አገር በመጓዝ በጦርነት የተጎዳችውን የኢየሱስ ክርስቶስ የትውልድ ምድር ጎብኝተዋል። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የቀደመውን ፈለግ በመከተል ሁለት መንግሥታት የሚለው የመፍትሄ ሐሳብ የምኞት ራእይ ሳይሆን የአመፅን ሽክርክሪት ለማስቆምና የክልሉን የወደፊት ዕጣ ፈንታ ለማረጋገጥ አስፈላጊ ቅድመ ሁኔታ መሆኑን አጽንኦት ሰጥተዋል። ቅድስት መንበር ሕዝባችሁ በአባቶቻችሁ ምድር ከጎረቤቶቿ ጋር ደህንነቱ የተጠበቀና በሰላም አብሮ የሚኖር በዓለም አቀፍ ደረጃ በሚታወቁ ድንበሮች ውስጥ ሉዓላዊ የፍልስጤም አገር የመሆን መብታቸውን ትደግፋለች ሲሉ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ተናግረዋል። ፍልስጤማውያን የተስፋ ነበልባል ሕያው ሆኖ እንዲቀጥል የእስራኤላውያንን ሆነ የፍልስጤማውያንን የሰላምና የመረጋጋት ትክክለኛ ምኞት ለማሳካት መንገድ እንደሚገኝ ተስፋ እንዲያደርጉ አሳስበዋል። ይህ ታሪካዊ ቅርስ አሁን በርዕሰ ሊቃነ ጳጳሳት ሊዮ 14ኛ እጅ ውስጥ የሚገኝና ከመጀመሪያውም ጀምሮ ሁለት መንግሥታት የሚለውን ዓለም አቀፍ የክርክር ማዕቀፍ ማዕከል አድርገውታል። በተለይ ከኢስታንቡል ወደ ቤይሩት ባደረጉት ሐዋርያዊ ጉዞ ወቅት ባደረጉት ንግግር ቅድስት መንበር ለብዙ ዓመታት ሁለት መንግሥታት የሚለውን የመፍትሄ ሐሳብ በይፋ ደግፋለች ብለው፣ በአሁኑ ጊዜ እስራኤል ይህንን መፍትሄ እንደማትቀበል ሁላችንም ብናውቅ፣ ነገር ግን ሊያቀራርብ የሚችል ብቸኛው መፍትሄ እንደሆነና ለማያቋርጥ ግጭት መፍትሄ እንደሆነ እንረዳለን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ በጥር 9/2026 ዓመተ ምህረት ለዲፕሎማሲያዊ አካላት ባደረጉት ንግግር በተለይ ሁለት መንግሥታት የሚለው የመፍትሄ ሐሳብ የሁለቱም ሕዝቦች ሕጋዊ ምኞቶችን ለማሟላት ተቋማዊ አመለካከት ሆኖ ይቀጥላል በማለት ይህን አቋም በድጋሚ ገልጸውታል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛና የቀድሞዎቹ ርዕሳነ ሊቃነ ጳጳሳት አቤቱታዎች አሁንም ምላሽ እየጠበቁ ናቸው። ጦርነቱም ሕዝቦችን ማውደም ቀጥሏል። ወደ ሰላም የሚወስደው መንገድ እየጨመረ የመጣ ደመና ይመስላል። ሆኖም ለርዕሰ ሊቃነ ጳጳሳት ሊዮ 14ኛና ለቅድስት መንበር የፖለቲካ አመለካከትና የሰብአዊነት አሳዛኝ ሁኔታ መፍትሄውን የሚያፈርሱ አይደሉም። በተቃራኒው ምን ያህል አጣዳፊ እንደሆነ ያሳያሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዓለም አቀፉ ማኅበረሰብ ኃላፊነቱን እንዲወስድ ጥሪ በማቅረብ አጣዳፊነቱንም አጉልተው ገልጸውታል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ካሪታስ ኢንዶኔዥያ በፍሎሬስ ደሴት ለደረሰው የመሬት መንቀጥቀጥ አደጋ ምላሽ ለመስጠት እንቅስቃሴ መጀመሩ ተነገረ። ዘገባውን ዘላለም አይሉ አዘጋጅቶታል፣ እንደሚከተለው ያቀርበዋል።
1: በኢንዶኔዥያ ፍሎሬስ ደሴት አቅራቢያ ቅዳሜ ነሐሴ 9 ቀን 2018 ዓ ም በሬክተር ስኬል 7.7 ማግኒቲዩድ የሆነ እጅግ ኃይለኛ የመሬት መንቀጥቀጥ መከሰቱን ተከትሎ የካቶሊክ እርዳታ ኤጀንሲ የሆነው ካሪታስ ኢንዶኔዥያ በአደጋው የተጎዱ ሰዎችን ለመርዳት ከመላ ሀገሪቱ የእርዳታ ግብዓቶችን ማሰባሰብ መጀመሩ ተነግሯል። በኢንዶኔዥያ በደረሰው የመሬት መንቀጥቀጥ አደጋ እስካሁን ባለው መረጃ መሰረት ቢያንስ 53 ሰዎች ሕይወታቸውን ያጡ ሲሆን ከ135 በላይ ሰዎች ደግሞ መቁሰላቸው ተገልጿል። የአሜሪካ የጂኦሎጂካል ሰርቬይ እንዳስታወቀው ቅዳሜ ዕለት የተከሰተው የመሬት መንቀጥቀጥ በምስራቅ ኑሳ ቴንጋራ ግዛት ከምትገኘው ኤንዴ ከተማ በስተሰሜን ምዕራብ 68 ኪሎ ሜትር ርቀት ላይ እንደሆነ የገለጸ ሲሆን ይህንን ተከትሎ በዚህ አደጋ የተጎዱ ሰዎችን ለመርዳት የካቶሊክ ቤተ ክርስቲያን የተራድኦ ተቋም የሆነው ካሪታስ ኢንዶኔዥያ በሀገሪቱ የሚገኙ የካቶሊክ ቤተ ክርስቲያን ሀገር ስብከቶች ውስጥ የሚገኙ የሰብአዊ እርዳታ ትስስሮችን የማስተባበር ስራዎችን መጀመሩ ተነግሯል። የምስራቅ ኑሳ ቴንጋራ ፖሊስ ጽህፈት ቤት እንዳስታወቀው የመሬት መንቀጥቀጥ አደጋው ከፍተኛ ውድመት ማድረሱንና ሕንፃዎችን ማፍረሱን ገልጾ በከተሞችና በገጠራማ አካባቢዎች የተከሰተው የመብራት መቋረጥ የመረጃ ፍሰቱን ማስተጓጎሉን እንዲሁም የፍለጋና የአደጋ ማዳን ስራውን አስቸጋሪ ማድረጉን ገልጿል። ብሔራዊ የአደጋ ስጋት አመራር ኤጀንሲ በናይ ጌኮ መንደር የሚኖሩ ወደ 2000 የሚጠጉ ነዋሪዎች መፈናቀላቸውን፣ 38 ሰዎች መሞታቸውንና በተለያዩ መኖሪያ ቤቶች፣ መጋዘኖችና የመንግሥት ተቋማት ላይ ውድመት መድረሱን ያስታወቀ ሲሆን የኢንዶኔዥያ ሜትሮሎጂ ክሊማቶሎጂ እና ጂኦፊዚክስ ኤጀንሲ በበኩሉ በሱናሚ ስጋት ምክንያት ነዋሪዎች ከባህር ዳርቻዎችና ከወንዞች አቅራቢያ እንዲርቁና ወደ ከፍተኛ ቦታዎች እንዲሸሹ ማስጠንቀቂያ ሰጥቶ የነበረ ቢሆንም በኋላ ላይ ማስጠንቀቂያው መነሳቱና ስለ ጉዳቶቹ፣ ስለተፈናቀሉ ሰዎችና ስለተጎዱ ቤቶች ይፋዊና የተጠናከረ መረጃ ለማግኘት አሁንም እየተጣራ መሆኑም ተነግሯል። ይህንን ተከትሎ ካሪታስ ኢንዶኔዥያ በመላው ቤተክርስቲያን የሚከናወን የአደጋ ጊዜ ምላሽ እርምጃዎችን ያስጀመረ ሲሆን ከሩቴንግ፣ ላቡዋን ባጆ፣ ኩፓንግ፣ ማውሜሬ እንዲሁም ኤንዴን አገር ስብከት ጋር በመተባበር ስለ አደጋው ሁኔታ ለመከታተልና በየአካባቢያቸው ያለውን ተጽዕኖ ለመገምገም ጥረት እያደረገ መሆኑም ተገልጿል። ካሪታስ ኢንዶኔዥያ በኢንዶኔዥያ የሚገኘው የካቶሊክ ቤተክርስቲያን የሰብአዊ ስራዎች ኃላፊነት ስር በሚገኘው በምስራቅ ኑሳ ቴንጋራ ለተከሰተው የመሬት መንቀጥቀጥ አደጋ አፋጣኝ ምላሽ እየሰጠ መሆኑን የተናገሩት የካሪታስ ኢንዶኔዥያ ዋና ዳይሬክተር አባ ፍሬዲ ራንቴ ታሩክ ካሪታስ ኢንዶኔዥያ ፈጣን ምላሽ መስጠት መቻሉን ለማረጋገጥ ከሀገረ ስብከት ካሪታስ ቡድኖችና ከማህበራዊ ልማት ኮሚሽን ጋር በትብብር እየሰራ እንደሚገኝ አስረድተዋል። አደጋው ከተከሰተበት ጊዜ ጀምሮ በመሬት መንቀጥቀጡ ለተጎዱ ሰዎች እርዳታ መስጠትንና ከቦታ የማስወጣት ጥረቶችን መደገፍን ጨምሮ በእያንዳንዱ ሀገረ ስብከት ውስጥ የሚገኙ በጎ ፈቃደኞችንና የካሪታስ ቡድኖችን የማሰባሰብ ስራ መጀመሩን የገለጹት ዳይሬክተሩ የድጋፍ ስራው የሚከናወነው አንድ ቤተ ክርስቲያን አንድ ምላሽ በሚለው መርህ መሰረት መሆኑንና የካቶሊክ ቤተ ክርስቲያን የተለያዩ ክፍሎችን በወንድማማችነትና በአንድነት መንፈስ በጋራ ለመስራት አንድ ላይ በማሰባሰብ መሆኑን ገልጸዋል። አባ ፍሬዲ አክለውም ካሪታስ ኢንዶኔዥያ ለሰብአዊ ቀውሱ በፍጥነትና በብቃት ምላሽ ለመስጠት እንዲቻል የቤተ ክርስቲያኒቱን ክፍሎች በሙሉ በጋራ እንዲሰሩ፣ የተቀናጀ አቅም እንዲፈጥሩና እርስ በእርስ እንዲደጋገፉ እያስተባበረ መሆኑን ጠቁመዋል። በተጎዱ ሀገረ ስብከቶች ውስጥ የሚገኙ የአካባቢው አብያተ ክርስቲያናት በብፁዓን ጳጳሶቻቸው ድጋፍ በአደጋ ጊዜ ምላሽ ውስጥ ንቁ ሚና እንዲጫወቱ የተበረታቱ ሲሆን ካሪታስ ሁኔታውን አስመልክቶ ባወጣው ሪፖርት መሰረት አጥቢያ ቤተ ክርስቲያናት ጉዳዩን በሀገረ ስብከት ደረጃ ሪፖርት ከማድረጋቸው በፊት በአካባቢያቸው በመቀናጀት በአደጋው ስለደረሰው ጉዳት መረጃ እንዲያሰባስቡ መጠየቃቸው ተገልጿል። ለአብነትም ካሪታስ ሩቴንግ በአካባቢው ከሚገኙ ክልላዊ አጠቃላይ ሆስፒታል ውስጥ የነበሩ ታካሚዎችን አስቀድሞ ማስወጣቱን እንዲሁም ከዋናው የመሬት መንቀጥቀጥ አደጋ በኋላ ሊከሰቱ ከሚችሉ ተከታይ ጉዳዮችና በሆስፒታሉ ሕንፃዎች ላይ ሊደርስ ከሚችለው ጉዳት ለመከላከል ለታካሚዎች የአደጋ ጊዜ ድንኳኖችን ማዘጋጀቱ ተገልጿል። ከዚህም በተጨማሪ ካሪታስ ኢንዶኔዥያ የካሪና የአደጋ ጊዜ ምላሽ ትስስሩ ማህበራዊ መገናኛ የሆነውን የዋትሳፕ ቡድኑን በማስተባበር በካሪታስ ኔትወርክ መካከል የመረጃ መጋራትና የአደጋ ጊዜ ማስተባበሪያ ማዕከል አድርጎ መንቀሳቀሱም ተነግሯል። ካሪታስ ኢንዶኔዥያ በምስራቃዊ ቴንጋራ ውስጥ ከሚገኙ ሀገረ ስብከቶች ጋር በመተባበር የአደጋ ጊዜ ምላሹን በአገር አቀፍ የካሪታስ ኢንዶኔዥያ ትስስር አማካኝነት ተግባራዊ ለማድረግ መወሰኑ እንዲሁም ብሔራዊ አስቸኳይ ጊዜ ምላሽ የአብሮነት ፈንድንና የአደጋ ጊዜ ድጋፍ ሰጪ ቡድኖችን ማንቀሳቀሱ ተገልጿል። በካሪታስ ትስስር የተደረገው የመጀመሪያ ደረጃ ግምገማ ከአደጋ ቀጠና የማስወጣትና የደህንነት ድጋፍ፣ ንጹህ ውሃ፣ ለመመገብ ዝግጁ የሆነ ምግብ፣ መጠለያና የንጽህና መጠበቂያ ቁሳቁሶችን እንዲሁም የአስቸኳይ ጊዜ የጤና አገልግሎቶች ብሎም ሕፃናት፣ አረጋውያንና ነፍሰ ጡር የሚያጠቡ እናቶች፣ አካል ጉዳተኞችና መደበኛ መድኃኒት የሚያስፈልጋቸው ሰዎች ለመሳሰሉ ተጋላጭ ቡድኖች የሚደረግ ድጋፍ ጨምሮ በርካታ አስቸኳይ ፍላጎቶች መኖራቸውን ይፋ አድርጓል። ካሪታስ በተለይም የመሬት መንቀጥቀጥ አደጋው በቀጠለበትና የተሳሳተ መረጃ ለተጎዱ ማህበረሰቦች ተጨማሪ አደጋዎችን ሊፈጥር እንደሚችል በሚታወቅበት በአሁኑ ወቅት እስከ ቁምስናዎች ደረጃ ድረስ የሚዘልቅ አስተማማኝ መረጃና ቅንጅት አስፈላጊነት ላይ አጽንኦት የሰጠ ሲሆን አባ ፍሬዲ ይህንን አስመልክቶ እንደተናገሩት የቤተ ክርስቲያኒቷ ምላሽ እንደ ተቋም በካሪታስ ብቻ የተወሰነ ሳይሆን መላውን የቤተ ክርስቲያን ማህበረሰብ የሚያካትት መሆኑን አጽንኦት ሰጥተው ገልጸዋል። ይህ በመሆኑም ምክንያት አንድ ቤተ ክርስቲያን አንድ ምላሽ የሚለው መርህ የካቶሊክ ቤተ ክርስቲያን ለሰብአዊ ቀውሶች የምትሰጠው ምላሽ የሚመራ መንፈስ እንዲሆነ መምጣቱ የተነገረ ሲሆን በዚህም አግባብ ሀገረ ስብከቶች፣ ቁምስናዎች፣ የካሪታስ ቡድኖች፣ በጎ ፈቃደኞችና ሌሎች የቤተ ክርስቲያኒቱ ክፍሎች እርዳታ በተቻለ ፍጥነት የሚያስፈልጋቸው ሰዎች ጋር እንዲደርስ በጋራ እየሰሩ መሆኑም ተገልጿል። የአካባቢው ሁኔታዎች ተለዋዋጭ ሆነው በቀጠሉበት እንዲሁም ከመንግስት አካላትና ከካሪታስ ትስስሮች ፈጣን የሆኑ ግምገማዎች ብሎም ኦፊሴላዊ መረጃዎች በሚወጡበት በአሁኑ ወቅት ካሪታስ ኢንዶኔዥያ ትክክለኛ የሆኑ መረጃዎችን በጊዜ ማቅረቡን ይቀጥላል ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ነሐሴ 12 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
2: የካቶሊክ ቤተ ክርስቲያን ማህበራዊ አስተምህሮ
3: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዝግጅታችን ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት የፍትህና የሰላም ጳጳሳዊ ጉባኤ የቤተክርስቲያን ማህበራዊ ትምህርት ስብስብ ከሚለው መጽሐፍ ከአንቀጽ 388 ጀምሮ የሰፈረውን አስተምሮ ወደናንተ አድማጮቻችን እንደሚከተለው እናቀርባለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን። ሰብአዊ መብቶችን ማስከበርና ማዳበር። ሰው የፖለቲካ ማህበረሰብ መሰረትና ዓላማ ነው ከተባለ በመጀመሪያ ደረጃ መሰረታዊና የማይገሰሱ ሰብአዊ መብቶችን በማስከበርና በማስፋፋት ሰብአዊ ክብርን ለማወቅና ለማክበር መስራትን ይጠይቃል። በዘመናችን የጋራ ጥቅም በዋናነት የሚረጋገጠው የግል መብቶችና ግዴታዎች ሲከበሩ ነው። የሰው ልጅ መብቶችና ግዴታዎች የፖለቲካ ማህበረሰብን ከመገንባት የሚበልጡ ዋና ዋና ግብረገባዊና ህጋዊ ጥያቄዎችን ያካተቱ ናቸው። እነዚህ ጥያቄዎች መደበኛ ህግ የተመሰረተበትንና በፖለቲካ ማህበረሰብ ችላ ሊባል የማይችለውን ተጨባጭ መመዘኛ ያዙ ናቸው። ምክንያቱም ከህልውና ሆነ ከመጨረሻ ዓላማ አኳያ ሲታይ ሰው ከፖለቲካ ማህበረሰብ ይቀድማል። መደበኛ ህግም ቢሆን መሰረታዊ ሰብአዊ ፍላጎቶች መሟላታቸውን ማረጋገጥ ይኖርበታል። የፖለቲካ ማህበረሰብ የጋራ ጥቅምን የሚያራምዱ ዜጎች ሰብአዊ መብቶቻቸውን በእውነት እንዲጠቀሙና ተዛማጅ ግዴታዎቻቸውን እንዲወጡ የሚያስችላቸውን ሰብአዊ አካባቢ ሲፈጥር ነው። ከተመክሮ እንደተማርነው እነዚህ ባለስልጣናት ኢኮኖሚያዊ፣ ፖለቲካዊና ባህላዊ ጉዳዮችን በተመለከተ ተገቢ እርምጃ ካልወሰዱ በቀር በተለይ በዘመናዊ ዓለም መካከል ያለው መበላለጥ ይበልጥ እየሰፋ ይሄዳል። ከዚህም የተነሳ ሰብአዊ መብቶች ውጤታማ አይሆኑም፣ የተቀመጡ ግዴታዎችንም መወጣት አይችልም። የጋራ ጥቅምን ሙሉ ለሙሉ ለመቀዳጀት እንደ የፖለቲካ ማህበረሰብ ሰብአዊ መብቶችን የሚያስጠብቅና የሚያስፋፋ ድርብና ተደጋጋፊ እርምጃ መውሰድ ይጠበቅበታል። መብቶቻቸው በተለያየ ሁኔታ ስለተጠበቀላቸው ልዩ ጥቅም የሚያገኙ አንዳንድ ግለሰቦችና ማህበራዊ ቡድኖች መኖር የለባቸውም። መንግስታትም እነዚህን መብቶች ለማስጠበቅ ሲሉ የሰብአዊ መብቶችን አገላለጽና አጠቃቀም ማስተጓጎል በፍጹም የለባቸውም። አመርሃ በህዝባዊ ወዳጅነት ላይ የተመሰረተ ማህበራዊ ህይወት። የህዝባዊና ፖለቲካዊ ህይወት መሰረታዊ ትርጉም ከግለሰብ መብቶችና ግዴታዎች አይመነጭም። በህብረተሰብ ውስጥ ያለው ህይወት በሙላት ሊታወቅ የሚችለው በህዝባዊ ወዳጅነትና በወንድማማችነት ላይ ሲመሰረት ብቻ ነው። በመሰረቱ የመብቶች መስክ የሚባለው የጥቅሞች መጠበቅ፣ ውጫዊ ክብር ማግኘት፣ በተቀመጡ ህጎች መሰረት ቁሳዊ ሀብትን መጠበቅና ማካፈል ማለት ነው። በሌላ በኩል የወዳጅነት መስክ የሚባለው ከራስ ይልቅ ለሌሎች ማሰብ፣ ከቁሳዊ ሀብት ፍቅር መላቀቅ፣ በነጻነት መስጠትና የሌሎችን ፍላጎት አውቆ ከልብ መቀበል ነው። በዚህ አይነት የሚታወቅ ህዝባዊ ወዳጅነት ከነጻነትና ከእኩልነት ተለይቶ የማይታየው የወንድማማችነት መርሆ እውነተኛ መገለጫ ነው። በአብዛኛው ይህ መርሆ በተለይ በግለኝነትና በጋሪዮሽ ሪዮት ዓለሞች ተጽዕኖ ምክንያት በዘመኑ የፖለቲካ ህብረተሰብ ተጨባጭ ሁኔታዎች ውስጥ ተግባራዊ አልሆነም። አንድ ማህበረሰብ ጠንካራ መሰረት የሚኖረው የሰውንና የጋራ ጥቅምን የሚያስፋፋ ሲሆን ብቻ ነው። ይህን ጊዜ ህግ ይመጣል፣ ይከበራል። ስለ ባልንጀራ የሚደረግ የአንድነትና የዓላማ ጽናት መሰረት በሕይወቱ ውስጥ ተግባራዊ ይሆናል። ሰው ሁሉ በሀብቱና በመብቱ ተጠቃሚ እንዲሆን ፍትህ ያስፈልጋል። ይህም ዝቅተኛ የፍቅር መለኪያ ነው። ማህበራዊ ህይወት ይበልጥ ሰባዊ የሚሆነው ወደ እውነተኛ ዓላማው ይሄውም ወደ የፍቅር ስልጣኔ እንዲጓዝ የሚያስችል የበለጠ ግንዛቤ ለመፍጠር ጥረት ሲደረግ ብቻ ነው። ሰባዊ ፍጡር ሲባል ሰው እንጂ ግለሰብ ብቻ አይደለም። ሰው የሚለው ቃል አምሮና ነጻ ፈቃድ ያለውን ባህሪ ያመለክታል። ስለዚህ ሰው ከቁሳዊ ገጽታ በሚነሱ ፍላጎቶች ከሚገለጸው ግለሰብ በእጅጉ የላቀ እውነታ ነው። በመሰረቱ ሰው በቤተሰብ ውስጥና በሲቪልና በፖለቲካ ህብረተሰብ ውስጥ ፍላጎቶቹን ለማርካት በተነደፉ ፕሮጀክቶች በንቃት ቢሳተፍም ከፍላጎቶች ባሻገር ርቆ ካልሄደና ከባህሪው ጋር ወደሚስማማውና ማህበራዊ ጥሪው ወደሆነ ወደ ፈቃደኝነትና የስጦታ ዓለም ካልገባ በቀር የተሟላ ደስታ ሊያገኝ በፍጹም አይችልም። ስለ ፍቅር የተሰጠው የወንጌል ትእዛዝ ክርስቲያኖች ስለ ፖለቲካ ህይወት ጥልቅ ትርጉም እንዲያውቁ ያደርጋቸዋል። የፖለቲካ ህይወትን ሰባዊ ገጽታ ለማላበስ ውስጣዊ የፍትህ ስሜትን፣ ቅንነትና የጋራ ጥቅምን ከማዳበር እንዲሁም ስለ ፖለቲካ ማህበረሰብ እውነተኛ ባህሪያትንና የመንግስት ስልጣንን በአግባቡ ስለመጠበቅ ያሉ መሰረታዊ እውነቶችን ከማጠናከር በቀር ሌላ የተሻለ መንገድ የለም። አማንያን ከራሳቸው ጥቅም ይልቅ በሰዎች መካከል ማህበረሰባዊ ግንኙነቶችን ለመመስረት ቅድሚያ መስጠት ይኖርባቸዋል። ስለ ፖለቲካ ህብረተሰብ ያለው ክርስቲያናዊ ራዕይ በህብረተሰብ ውስጥ የተደራጀ ህይወትና የዕለታዊ ኑሮ ዘይቤ ለሆነው ማህበረሰብ እሴት ትልቅ ዋጋ ይሰጣል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ በሚል አርዕስት ይፋ ከሆነው መጽሐፍ ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት ስር የቀረበውን ከአንቀጽ 388 እስከ አንቀጽ 392 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@sbc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት ፍራንቸስኮስን፣ የቅድስት መንበርን፣ የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ ነሐሴ 12 2018 ዓመተ ምህረት ስርጭታችን አሁን ጀመረ። የዕለቱ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ሁለት ህዝቦችና ሁለት መንግስታት የሚለው የርዕሳነ ሊቃነ ጳጳሳትና የቅድስት መንበር የረጅም ጊዜ የመብት ያቋም የማይናወጥ መሆኑ መገለጹን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ካሪታስ ኢንዶኔዥያ በፍሎሬንስ ደሴት ለደረሰው የመሬት መንቀጥቀጥ አደጋ ምላሽ ለመስጠት እንቅስቃሴ መጀመሩን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የመመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሁለት ህዝቦችና ሁለት መንግስታት የሚለው የርዕሳነ ሊቃነ ጳጳሳትና የቅድስት መንበር የረጅም ጊዜ አቋም የማይናወጥ መሆኑ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ናሴ 10 2018 ዓ.ም በካስቴል ጋንዶልፎ ከምእመናን ጋር ሆነው የመልአከ እግዚአብሔር ጸሎት ባቀረቡበት ወቅት ባደረጉት ንግግር ለእስራኤልና ለፍልስጤም ፍትሐዊና ዘላቂ ሰላም ብቸኛው መንገድ ሁለት ህዝቦችና ሁለት መንግስታት የሚለውን የርዕሰ ሊቃነ ጳጳሳትና የቅድስት መንበር የረጅም ጊዜ የመፍትሄ ሐሳብ በማስታወስ ለመካከለኛው ምስራቅ ጥሪ አቅርበዋል። ሁለት መንግስታት የሚለው የመፍትሄ ሐሳብ በእስራኤልና በፍልስጤም መካከል ሰላምን ለማውረድ ብቸኛው መንገድ ሆኖ ቆይቷል። ርዕሳነ ሊቃነ ጳጳሳት ቢተካኩም እንደ ጎርጎሮሳውያኑ ከጥቅምት 7 2023 ዓመተ ምህረት ጀምሮ በመካከለኛው ምስራቅ አመጽና መለያየት በከፍተኛ ሁኔታ እየተባባሰ መጥቷል። ሆኖም ለ80 ዓመታት ያህል የቅድስት መንበር ዲፕሎማሲያዊ አቋም የማይናወጥ ሆኖ ቆይቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካስቴል ጋንዶልፎ ከምእመናን ጋር ሆነው የመልአከ እግዚአብሔር ጸሎት ባቀረቡበት ወቅት ባደረጉት ንግግር ሁለት መንግስታት የሚለው ፍትህንና ዘላቂ ሰላምን ማረጋገጥ የሚችል ብቸኛ የመፍትሄ ሐሳብ ነው ብለዋል። ይህን ሐሳብ የእስራኤል መንግሥት ውድቅ ቢያደርገውም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ላለፉት 10 ዓመታት ጸንቶ የቆየውን ይህንን የቅድስት መንበር ታሪካዊ አቋም በድጋሚ የሚያረጋግጡ የቅርብ ጊዜ ሐዋርያዊ መሪ ናቸው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካስቴል ጋንዶልፎ ባደረጉት ንግግር በዌስት ባንክ በፍልስጤማውያን ላይ የደረሰውን በደልና ጥቃት ካወገዙ በኋላ ዓለም አቀፉ ማኅበረሰብ እንደ ጎርጎሮሳውያኑ በ1947 ዓ.ም በተካሄደው የተባበሩት መንግሥታት ጠቅላላ ጉባኤ ላይ ለመጀመሪያ ጊዜ የቀረበው ሁለት መንግሥታት የሚለውን የመፍትሄ ሐሳብ እውን በማድረግ ፍትሐዊና ዘላቂ ሰላምን ለማምጣት እንዲነሳሳ ይጠይቃለሁ ሲሉ ተናግረዋል። እንደ ጎርጎሮሳውያኑ በ1947 ዓመተ ምህረት የኢየሩሳሌምን ቅዱስ ስፍራዎች ዓለም አቀፍ ለማድረግ ጥሪ ከቀረበበት ጊዜ ጀምሮ ሁለት መንግስታት የሚለው የመፍትሄ ሐሳብ እንደ ጎርጎሮሳውያኑ ከ1980ዎቹ ጀምሮ ቅድስት መንበር በእስራኤልና በፍልስጤም ግጭት ላይ ለነበራት ዲፕሎማሲያዊ አቋም ጽኑ መሠረት ሆኖ ቆይቷል። ይህ አቋም በተደጋጋሚ ለሚከሰቱ ግጭቶች በሚሰጡ ስሜታዊ ምላሾች ላይ የተቀረጸ ሳይሆን በታሪክ ውስጥ በጥብቅ የተመሠረተ እና በተከታታይ ርዕሳነ ሊቃነ ጳጳሳት የተጠናከረ እንደሆነ ታውቋል። የቀድሞው ርዕሰ ሊቃነ ጳጳሳት ፒዮስ 12ኛ እንደ ጎርጎሮሳውያኑ በ1948 ዓመተ ምህረት በርካታ እንክብካቤዎች በሚለው ሐዋርያዊ መልእክታቸው እያንዳንዱ ወገን ግጭትን በተመለከተ ሕሊናውን ደህንነት የሚያረጋግጥና እንደዚሁም ለመንፈሳዊና ቁሳዊ ደህንነት ምቹ የሆኑ የሕይወት ሥነ ምግባራዊና አካላዊ ሁኔታዎች ምላሽ እንዲሰጥ ጥሪ ማቅረባቸው ይታወሳል። ርዕሰ ሊቃነ ጳጳሳት ፒዮስ 12ኛ እንደ ጎርጎሮሳውያኑ በ1949 ዓ ም ባወጡት የቤዛችን መከራ የተሰኘው ቀጣይ ሐዋርያዊ መልእክታቸው ከአዳኛችን ኢየሱስ ክርስቶስ ሕይወት ጋር የተያያዙት ቅዱስ ቦታዎች የጦርነት ውድመት ሊደርስባቸው እንደሚችል በማሰብ ምዕመናን ሕጋዊ መንገዶችን በሙሉ በመጠቀም የዓለም መሪዎች ለኢየሩሳሌምና አካባቢዋ ሕጋዊ ሥልጣን እንዲሰጡ ማሳመን እንደሚገባ አሳስበው፣ ይህም ሰላም ወዳድ አገራት በተባበረ ጥረት በቂ ዋስትና ሊሰጧቸው እንደሚችሉ ተናግረዋል። እንደ ጎርጎሮሳውያኑ በ1964 ዓመተ ምህረት ወደ ቅድስት ምድር የተጓዙት የመጀመሪያው ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ 6ኛ በ1967 ዓመተ ምህረት በተካሄደው የስድስት ቀናት ጦርነት ዋዜማ የፍልስጤም ሕዝብን ሕጋዊ መብቶች በግልጽ ተናግረው ጉዳዩን ከሰብአዊ አደጋነት ወደ መሠረታዊ የፖለቲካ ጥያቄነት መቀየራቸው ይታወሳል። በወቅቱ የተባበሩት መንግስታት ዋና ጸሐፊ ለነበሩት ዩታንት በላኩት መልእክት ኢየሩሳሌም በተለይም በቅድስናዋ ምክንያት ለሁሉም ክፍትና የማትደፈር ከተማ እንድትባል፣ ከወታደራዊ ሥራዎች ነፃ እንድትሆንና ከጦርነት መዘዞች መታደጓን ለማረጋገጥ ጥረት እንዲደረግ በማለት በመላው የክርስትና ዓለም ስም ጥሪ አቅርበዋል። ይሁን እንጂ ፍልስጤማውያን ነፃ አገር የመሆን መብታቸውን እንዲጠይቁ የመጀመሪያው ወሳኝ ተነሳሽነት የመጣው ከርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ሲሆን እንደዚሁም የእስራኤልን በደህንነት የመኖር መብቷን አረጋግጠዋል። ይህ ሁለትዮሽ ጥሪ እንደ ጎርጎሮሳውያኑ በ1984 ዓመተ ምህረት ይፋ ባደረጉት የቤዛነት ዓመት በተሰኘ ሐዋርያዊ መልእክት ላይ ተገልጿል። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በመልእክታቸው በእስራኤል ግዛት ውስጥ ለሚኖሩና በዚያች ምድር ታሪካቸውንና እምነታቸውን በእንደዚህ አይነት ውድ ምስክርነቶች ለሚጠብቁ የአይሁድ ሕዝቦች የሚፈለገውን ደህንነትና ለእያንዳንዱ አገርና ለእያንዳንዱ ማኅበረሰብ የሕይወት ሁኔታና የእድገት መብት የሆነውን ተገቢ ሰላም መጠየቅ አለብን ብለዋል። በዚያች ምድር ታሪካዊ መሠረታቸውን የሚያገኙትና ለብዙ አስርት ዓመታት ተበታትኖ የቆየው የፍልስጤም ሕዝብ እንደገና የትውልድ አገሩን የማግኘትና ከሌሎች አካባቢ ሕዝቦች ጋር በሰላምና በመረጋጋት የመኖር ተፈጥሯዊ መብት አላቸው ሲሉ አክለዋል። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በ2000 ዓመተ ምህረት በቅድስት ምድር ሐዋርያዊ ጉብኝት ባደረጉበት ወቅት የመጀመሪያው ሳይሆኑ በአስፈላጊነቱ የተነሳ ታሪካዊ ተብሎ የተመሰከረለትን ተመሳሳይ መልእክት ደግመዋል። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ከ9 ዓመታት በኋላ ማለትም እንደ ጎርጎሮሳውያኑ በግንቦት ወር 2009 ዓመተ ምህረት ወደ ቅድስት አገር በመጓዝ በጦርነት የተጎዳችውን የኢየሱስ ክርስቶስ የትውልድ ምድር ጎብኝተዋል። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የቀደመውን ፈለግ በመከተል ሁለት መንግስታት የሚለው የመፍትሄ ሐሳብ የምኞት ራእይ ሳይሆን የአመፅን ሽክርክሪት ለማስቆምና የክልሉን የወደፊት ዕጣ ፈንታ ለማረጋገጥ አስፈላጊ ቅድመ ሁኔታ መሆኑን አጽንኦት ሰጥተዋል። ቅድስት መንበር ሕዝባችሁ በአባቶቻችሁ ምድር ከጎረቤቶቿ ጋር ደህንነቱ የተጠበቀና በሰላም አብሮ የሚኖር በዓለም አቀፍ ደረጃ በሚታወቁ ድንበሮች ውስጥ ሉዓላዊ የፍልስጤም አገር የመሆን መብታቸውን ትደግፋለች ሲሉ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ተናግረዋል። ፍልስጤማውያን የተስፋ ነበልባል ሕያው ሆኖ እንዲቀጥል የእስራኤላውያንን ሆነ የፍልስጤማውያንን የሰላምና የመረጋጋት ትክክለኛ ምኞት ለማሳካት መንገድ እንደሚገኝ ተስፋ እንዲያደርጉ አሳስበዋል። ይህ ታሪካዊ ቅርስ አሁን በርዕሰ ሊቃነ ጳጳሳት ሊዮ 14ኛ እጅ ውስጥ የሚገኝና ከመጀመሪያውም ጀምሮ ሁለት መንግስታት የሚለውን ዓለም አቀፍ የክርክር ማዕቀፍ ማዕከል አድርገውታል። በተለይ ከኢስታንቡል ወደ ቤይሩት ባደረጉት ሐዋርያዊ ጉዞ ወቅት ባደረጉት ንግግር ቅድስት መንበር ለብዙ ዓመታት ሁለት መንግስታት የሚለውን የመፍትሄ ሐሳብ በይፋ ደግፋለች ብለው፣ በአሁኑ ጊዜ እስራኤል ይህንን መፍትሄ እንደማትቀበል ሁላችንም ብናውቅ፣ ነገር ግን ሊያቀራርብ የሚችል ብቸኛው መፍትሄ እንደሆነና ለማያቋርጥ ግጭት መፍትሄ እንደሆነ እንረዳለን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ በጥር 9 2026 ዓመተ ምህረት ለዲፕሎማሲያዊ አካላት ባደረጉት ንግግር በተለይ ሁለት መንግስታት የሚለው የመፍትሄ ሐሳብ የሁለቱም ህዝቦች ህጋዊ ምኞቶችን ለማሟላት ተቋማዊ አመለካከት ሆኖ ይቀጥላል በማለት ይህን አቋም በድጋሚ ገልጸውታል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛና የቀድሞዎቹ ርዕሳነ ሊቃነ ጳጳሳት አቤቱታዎች አሁንም ምላሽ እየጠበቁ ናቸው። ጦርነቱም ህዝቦችን ማውደም ቀጥሏል። ወደ ሰላም የሚወስደው መንገድ እየጨመረ የመጣ ደመና ይመስላል። ሆኖም ለርዕሰ ሊቃነ ጳጳሳት ሊዮ 14ኛና ለቅድስት መንበር የፖለቲካ አመለካከትና የሰብአዊነት አሳዛኝ ሁኔታ መፍትሄውን የሚያፈርሱ አይደሉም። በተቃራኒው ምን ያህል አጣዳፊ እንደሆነ ያሳያሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወስድ ጥሪ በማቅረብ አጣዳፊነቱንም አጉልተው ገልጸውታል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ካሪታስ ኢንዶኔዥያ በፍሎሬስ ደሴት ለደረሰው የመሬት መንቀጥቀጥ አደጋ ምላሽ ለመስጠት እንቅስቃሴ መጀመሩ ተነገረ። ዘገባውን ዘላለም አይሉ አዘጋጅቶታል፣ እንደሚከተለው ያቀርበዋል።
1: በኢንዶኔዥያ ፍሎሬስ ደሴት አቅራቢያ ቅዳሜ ነሐሴ 9 ቀን 2018 ዓ ም በሬክተር ስኬል 7.7 ማግኒቲዩድ የሆነ እጅግ ኃይለኛ የመሬት መንቀጥቀጥ መከሰቱን ተከትሎ የካቶሊክ እርዳታ ኤጀንሲ የሆነው ካሪታስ ኢንዶኔዥያ በአደጋው የተጎዱ ሰዎችን ለመርዳት ከመላ ሀገሪቱ የእርዳታ ግብዓቶችን ማሰባሰብ መጀመሩ ተነግሯል። በኢንዶኔዥያ በደረሰው የመሬት መንቀጥቀጥ አደጋ እስካሁን ባለው መረጃ መሰረት ቢያንስ 53 ሰዎች ሕይወታቸውን ያጡ ሲሆን ከ135 በላይ ሰዎች ደግሞ መቁሰላቸው ተገልጿል። የአሜሪካ የጂኦሎጂካል ሰርቬይ እንዳስታወቀው ቅዳሜ ዕለት የተከሰተው የመሬት መንቀጥቀጥ በምስራቅ ኑሳ ቴንጋራ ግዛት ከምትገኘው ኤንዴ ከተማ በስተሰሜን ምዕራብ 68 ኪሎ ሜትር ርቀት ላይ እንደሆነ የገለጸ ሲሆን ይህንን ተከትሎ በዚህ አደጋ የተጎዱ ሰዎችን ለመርዳት የካቶሊክ ቤተ ክርስቲያን

0: ለማግኘት አሁንም እየተጣራ መሆኑም ተነግሯል። ይህንን ተከትሎ ካሪታስ ኢንዶኔዥያ በመላው ቤተ ክርስቲያን የሚከናወን የአደጋ ጊዜ ምላሽ እርምጃዎችን ያስጀመረ ሲሆን ከሩቴንግ፣ ላቡዋን ባጆ፣ ኩፓንግ፣ ማውሜሬ እንዲሁም ኤንዴን አገር ስብከት ጋር በመተባበር ስለ አደጋው ሁኔታ ለመከታተልና በየአካባቢያቸው ያለውን ተጽዕኖ ለመገምገም ጥረት እያደረገ መሆኑም ተገልጿል። ካሪታስ ኢንዶኔዥያ በኢንዶኔዥያ የሚገኘው የካቶሊክ ቤተ ክርስቲያን የሰብአዊ ስራዎች ኃላፊነት ስር በሚገኘው በምስራቅ ኑሳ ቴንጋራ ለተከሰተው የመሬት መንቀጥቀጥ አደጋ አፋጣኝ ምላሽ እየሰጠ መሆኑን የተናገሩት የካሪታስ ኢንዶኔዥያ ዋና ዳይሬክተር አባ ፍሬዲ ራንቴ ታሩክ ካሪታስ ኢንዶኔዥያ ፈጣን ምላሽ መስጠት መቻሉን ለማረጋገጥ ከሀገረ ስብከት ካሪታስ ቡድኖችና ከማህበራዊ ልማት ኮሚሽን ጋር በትብብር እየሰራ እንደሚገኝ አስረድተዋል። አደጋው ከተከሰተበት ጊዜ ጀምሮ በመሬት መንቀጥቀጡ ለተጎዱ ሰዎች እርዳታ መስጠትንና ከቦታ የማስወጣት ጥረቶችን መደገፍን ጨምሮ በእያንዳንዱ ሀገረ ስብከት ውስጥ የሚገኙ በጎ ፈቃደኞችንና የካሪታስ ቡድኖችን የማሰባሰብ ስራ መጀመሩን የገለጹት ዳይሬክተሩ የድጋፍ ስራው የሚከናወነው አንድ ቤተ ክርስቲያን አንድ ምላሽ በሚለው መርህ መሰረት መሆኑንና የካቶሊክ ቤተ ክርስቲያን የተለያዩ ክፍሎችን በወንድማማችነትና በአንድነት መንፈስ በጋራ ለመስራት አንድ ላይ በማሰባሰብ መሆኑን ገልጸዋል። አባ ፍሬዲ አክለውም ካሪታስ ኢንዶኔዥያ ለሰብአዊ ቀውሱ በፍጥነትና በብቃት ምላሽ ለመስጠት እንዲቻል የቤተ ክርስቲያኒቱን ክፍሎች በሙሉ በጋራ እንዲሰሩ፣ የተቀናጀ አቅም እንዲፈጥሩና እርስ በእርስ እንዲደጋገፉ እያስተባበረ መሆኑን ጠቁመዋል። በተጎዱ ሀገረ ስብከቶች ውስጥ የሚገኙ የአካባቢው አብያተ ክርስቲያናት በብፁዓን ጳጳሶቻቸው ድጋፍ በአደጋ ጊዜ ምላሽ ውስጥ ንቁ ሚና እንዲጫወቱ የተበረታቱ ሲሆን ካሪታስ ሁኔታውን አስመልክቶ ባወጣው ሪፖርት መሰረት አጥቢያ ቤተ ክርስቲያናት ጉዳዩን በሀገረ ስብከት ደረጃ ሪፖርት ከማድረጋቸው በፊት በአካባቢያቸው በመቀናጀት በአደጋው ስለደረሰው ጉዳት መረጃ እንዲያሰባስቡ መጠየቃቸው ተገልጿል። ለአብነትም ካሪታስ ሩቴንግ በአካባቢው ከሚገኙ ክልላዊ አጠቃላይ ሆስፒታል ውስጥ የነበሩ ታካሚዎችን አስቀድሞ ማስወጣቱን እንዲሁም ከዋናው የመሬት መንቀጥቀጥ አደጋ በኋላ ሊከሰቱ ከሚችሉ ተከታይ ጉዳዮችና በሆስፒታሉ ሕንፃዎች ላይ ሊደርስ ከሚችለው ጉዳት ለመከላከል ለታካሚዎች የአደጋ ጊዜ ድንኳኖችን ማዘጋጀቱ ተገልጿል። ከዚህም በተጨማሪ ካሪታስ ኢንዶኔዥያ የካሪና የአደጋ ጊዜ ምላሽ ትስስሩ ማህበራዊ መገናኛ የሆነውን የዋትሳፕ ቡድኑን በማስተባበር በካሪታስ ኔትወርክ መካከል የመረጃ መጋራትና የአደጋ ጊዜ ማስተባበሪያ ማዕከል አድርጎ መንቀሳቀሱም ተነግሯል። ካሪታስ ኢንዶኔዥያ በምስራቃዊ ቴንጋራ ውስጥ ከሚገኙ ሀገር ስብከቶች ጋር በመተባበር የአደጋ ጊዜ ምላሹን በአገር አቀፍ የካሪታስ ኢንዶኔዥያ ትስስር አማካኝነት ተግባራዊ ለማድረግ መወሰኑ እንዲሁም ብሔራዊ አስቸኳይ ጊዜ ምላሽ የአብሮነት ፈንድንና የአደጋ ጊዜ ድጋፍ ሰጪ ቡድኖችን ማንቀሳቀሱም ተገልጿል። በካሪታስ ትስስር የተደረገው የመጀመሪያ ደረጃ ግምገማ ከአደጋ ቀጠና የማስወጣትና የደህንነት ድጋፍ፣ ንጹህ ውሃ፣ ለመመገብ ዝግጁ የሆነ ምግብ፣ መጠለያና የንጽህና መጠበቂያ ቁሳቁሶችን እንዲሁም የአስቸኳይ ጊዜ የጤና አገልግሎቶች ብሎም ሕፃናት፣ አረጋውያንና ነፍሰ ጡር የሚያጠቡ እናቶች፣ አካል ጉዳተኞችና መደበኛ መድኃኒት የሚያስፈልጋቸው ሰዎች ለመሳሰሉ ተጋላጭ ቡድኖች የሚደረግ ድጋፍ ጨምሮ በርካታ አስቸኳይ ፍላጎቶች መኖራቸውን ይፋ አድርጓል። ካሪታስ በተለይም የመሬት መንቀጥቀጥ አደጋው በቀጠለበትና የተሳሳተ መረጃ ለተጎዱ ማህበረሰቦች ተጨማሪ አደጋዎችን ሊፈጥር እንደሚችል በሚታወቅበት በአሁኑ ወቅት እስከ ቁምስናዎች ደረጃ ድረስ የሚዘልቅ አስተማማኝ መረጃና ቅንጅት አስፈላጊነት ላይ አጽንኦት የሰጠ ሲሆን አባ ፍሬዲ ይህንን አስመልክቶ እንደተናገሩት የቤተ ክርስቲያኒቷ ምላሽ እንደ ተቋም በካሪታስ ብቻ የተወሰነ ሳይሆን መላውን የቤተ ክርስቲያን ማህበረሰብ የሚያካትት መሆኑን አጽንኦት ሰጥተው ገልጸዋል። ይህ በመሆኑም ምክንያት አንድ ቤተ ክርስቲያን አንድ ምላሽ የሚለው መርህ የካቶሊክ ቤተ ክርስቲያን ለሰብአዊ ቀውሶች የምትሰጠው ምላሽ የሚመራ መንፈስ እንዲሆነ መምጣቱ የተነገረ ሲሆን በዚህም አግባብ ሀገረ ስብከቶች፣ ቁምስናዎች፣ የካሪታስ ቡድኖች፣ በጎ ፈቃደኞችና ሌሎች የቤተ ክርስቲያኒቱ ክፍሎች እርዳታ በተቻለ ፍጥነት የሚያስፈልጋቸው ሰዎች ጋር እንዲደርስ በጋራ እየሰሩ መሆኑም ተገልጿል። የአካባቢው ሁኔታዎች ተለዋዋጭ ሆነው በቀጠሉበት እንዲሁም ከመንግስት አካላትና ከካሪታስ ትስስሮች ፈጣን የሆኑ ግምገማዎች ብሎም ኦፊሴላዊ መረጃዎች በሚወጡበት በአሁኑ ወቅት ካሪታስ ኢንዶኔዥያ ትክክለኛ የሆኑ መረጃዎችን በጊዜ ማቅረቡን ይቀጥላል ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ነሐሴ 12 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።

0: የካቶሊክ ቤተ ክርስቲያን ማህበራዊ አስተምህሮ
1: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዝግጅታችን ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት የፍትህና የሰላም ጳጳሳዊ ጉባኤ የቤተክርስቲያን ማህበራዊ ትምህርት ስብስብ ከሚለው መጽሐፍ ከአንቀጽ 388 ጀምሮ የሰፈረውን አስተምሮ ወደናንተ አድማጮቻችን እንደሚከተለው እናቀርባለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን። ሰብአዊ መብቶችን ማስከበርና ማዳበር። ሰው የፖለቲካ ማህበረሰብ መሰረትና ዓላማ ነው ከተባለ በመጀመሪያ ደረጃ መሰረታዊና የማይገሰሱ ሰብአዊ መብቶችን በማስከበርና በማስፋፋት ሰብአዊ ክብርን ለማወቅና ለማክበር መስራትን ይጠይቃል። በዘመናችን የጋራ ጥቅም በዋናነት የሚረጋገጠው የግል መብቶችና ግዴታዎች ሲከበሩ ነው። የሰው ልጅ መብቶችና ግዴታዎች የፖለቲካ ማህበረሰብን ከመገንባት የሚበልጡ ዋና ዋና ግብረገባዊና ህጋዊ ጥያቄዎችን ያካተቱ ናቸው። እነዚህ ጥያቄዎች መደበኛ ህግ የተመሰረተበትንና በፖለቲካ ማህበረሰብ ችላ ሊባል የማይችለውን ተጨባጭ መመዘኛ ያዙ ናቸው። ምክንያቱም ከህልውና ሆነ ከመጨረሻ ዓላማ አኳያ ሲታይ ሰው ከፖለቲካ ማህበረሰብ ይቀድማል። መደበኛ ህግም ቢሆን መሰረታዊ ሰብአዊ ፍላጎቶች መሟላታቸውን ማረጋገጥ ይኖርበታል። የፖለቲካ ማህበረሰብ የጋራ ጥቅምን የሚያራምዱ ዜጎች ሰብአዊ መብቶቻቸውን በእውነት እንዲጠቀሙና ተዛማጅ ግዴታዎቻቸውን እንዲወጡ የሚያስችላቸውን ሰብአዊ አካባቢ ሲፈጥር ነው። ከተመክሮ እንደተማርነው እነዚህ ባለስልጣናት ኢኮኖሚያዊ፣ ፖለቲካዊና ባህላዊ ጉዳዮችን በተመለከተ ተገቢ እርምጃ ካልወሰዱ በቀር በተለይ በዘመናዊ ዓለም መካከል ያለው መበላለጥ ይበልጥ እየሰፋ ይሄዳል። ከዚህም የተነሳ ሰብአዊ መብቶች ውጤታማ አይሆኑም፣ የተቀመጡ ግዴታዎችንም መወጣት አይችልም። የጋራ ጥቅምን ሙሉ ለሙሉ ለመቀዳጀት እንደ የፖለቲካ ማህበረሰብ ሰብአዊ መብቶችን የሚያስጠብቅና የሚያስፋፋ ድርብና ተደጋጋፊ እርምጃ መውሰድ ይጠበቅበታል። መብቶቻቸው በተለያየ ሁኔታ ስለተጠበቀላቸው ልዩ ጥቅም የሚያገኙ አንዳንድ ግለሰቦችና ማህበራዊ ቡድኖች መኖር የለባቸውም። መንግስታትም እነዚህን መብቶች ለማስጠበቅ ሲሉ የሰብአዊ መብቶችን አገላለጽና አጠቃቀም ማስተጓጎል በፍጹም የለባቸውም። አመርሃ በህዝባዊ ወዳጅነት ላይ የተመሰረተ ማህበራዊ ህይወት። የህዝባዊና ፖለቲካዊ ህይወት መሰረታዊ ትርጉም ከግለሰብ መብቶችና ግዴታዎች አይመነጭም። በህብረተሰብ ውስጥ ያለው ህይወት በሙላት ሊታወቅ የሚችለው በህዝባዊ ወዳጅነትና በወንድማማችነት ላይ ሲመሰረት ብቻ ነው። በመሰረቱ የመብቶች መስክ የሚባለው የጥቅሞች መጠበቅ፣ ውጫዊ ክብር ማግኘት፣ በተቀመጡ ህጎች መሰረት ቁሳዊ ሀብትን መጠበቅና ማካፈል ማለት ነው። በሌላ በኩል የወዳጅነት መስክ የሚባለው ከራስ ይልቅ ለሌሎች ማሰብ፣ ከቁሳዊ ሀብት ፍቅር መላቀቅ፣ በነጻነት መስጠትና የሌሎችን ፍላጎት አውቆ ከልብ መቀበል ነው። በዚህ አይነት የሚታወቅ ህዝባዊ ወዳጅነት ከነጻነትና ከእኩልነት ተለይቶ የማይታየው የወንድማማችነት መርሆ እውነተኛ መገለጫ ነው። በአብዛኛው ይህ መርሆ በተለይ በግለኝነትና በጋሪዮሽ ሪዮት ዓለሞች ተጽዕኖ ምክንያት በዘመኑ የፖለቲካ ህብረተሰብ ተጨባጭ ሁኔታዎች ውስጥ ተግባራዊ አልሆነም። አንድ ማህበረሰብ ጠንካራ መሰረት የሚኖረው የሰውንና የጋራ ጥቅምን የሚያስፋፋ ሲሆን ብቻ ነው። ይህን ጊዜ ህግ ይመጣል፣ ይከበራል። ስለ ባልንጀራ የሚደረግ የአንድነትና የዓላማ ጽናት መሰረት በሕይወቱ ውስጥ ተግባራዊ ይሆናል። ሰው ሁሉ በሀብቱና በመብቱ ተጠቃሚ እንዲሆን ፍትህ ያስፈልጋል። ይህም ዝቅተኛ የፍቅር መለኪያ ነው። ማህበራዊ ህይወት ይበልጥ ሰብአዊ የሚሆነው ወደ እውነተኛ ዓላማው ይኸውም ወደ የፍቅር ስልጣኔ እንዲጓዝ የሚያስችል የበለጠ ግንዛቤ ለመፍጠር ጥረት ሲደረግ ብቻ ነው። ሰባዊ ፍጡር ሲባል ሰው እንጂ ግለሰብ ብቻ አይደለም። ሰው የሚለው ቃል አምሮና ነጻ ፈቃድ ያለውን ባህሪ ያመለክታል። ስለዚህ ሰው ከቁሳዊ ገጽታ በሚነሱ ፍላጎቶች ከሚገለጸው ግለሰብ በእጅጉ የላቀ ዕውነታ ነው። በመሰረቱ ሰው በቤተሰብ ውስጥና በሲቪልና በፖለቲካ ህብረተሰብ ውስጥ ፍላጎቶቹን ለማርካት በተነደፉ ፕሮጀክቶች በንቃት ቢሳተፍም ከፍላጎቶች ባሻገር ርቆ ካልሄደና ከባህሪው ጋር ወደሚስማማውና ማኅበራዊ ጥሪው ወደሆነ ወደ ፈቃደኝነትና የስጦታ ዓለም ካልገባ በቀር የተሟላ ደስታ ሊያገኝ በፍጹም አይችልም። ስለ ፍቅር የተሰጠው የወንጌል ትእዛዝ ክርስቲያኖች ስለ ፖለቲካ ሕይወት ጥልቅ ትርጉም እንዲያውቁ ያደርጋቸዋል። የፖለቲካ ሕይወትን ሰባዊ ገጽታ ለማላበስ ውስጣዊ የፍትህ ስሜትን፣ ቅንነትና የጋራ ጥቅምን ከማዳበር እንዲሁም ስለ ፖለቲካ ማህበረሰብ እውነተኛ ባህሪያትንና የመንግስት ስልጣንን በአግባቡ ስለመጠበቅ ያሉ መሰረታዊ እውነቶችን ከማጠናከር በቀር ሌላ የተሻለ መንገድ የለም። አማንያን ከራሳቸው ጥቅም ይልቅ በሰዎች መካከል ማህበረሰባዊ ግንኙነቶችን ለመመስረት ቅድሚያ መስጠት ይኖርባቸዋል። ስለ ፖለቲካ ህብረተሰብ ያለው ክርስቲያናዊ ራዕይ በህብረተሰብ ውስጥ የተደራጀ ህይወትና የዕለታዊ ኑሮ ዘይቤ ለሆነው ማህበረሰብ እሴት ትልቅ ዋጋ ይሰጣል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ በሚል አርዕስት ይፋ ከሆነው መጽሐፍ ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት ስር የቀረበውን ከአንቀጽ 388 እስከ አንቀጽ 392 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@sbc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።